እዚ ካብ ፍራይት ሬድዮ ስቱትጋርት ዝፍኖ ሬድዮ ኤርትራ እዩ። ሬድዮ ኤርትራ ኩሉ ግዜ ቀዳም ቀዳም ካብ ሰዓት 11 ክሳብ ሰዓት 12 ብ99.2 ሜጋሄርትስ ካብ ሉ ዝጥቀሙ ከዓ ብ102 ይፍኖ